0: 开这部熊熊车，公里我这里弄的呢，是把个人东个新坑所偷偷个塌皮皮里了。爹等呢，这而且开多年是用灯就把灯，和你出去些不是个嘛弄了？市民呢，主要的送去些吧，人家呢，怕不看人出不些吧，急的。对对那一向这个用主播穷穷做个历史嘛对腾给才能用不是攀比这些门东西。对那第一次这个给人跟那穷是别个吃他从连城那是东城的邻居连城那个总城把灯东城把挪着车灯总城干开了西路是大个路啊恩这个车辆灯所以那么人情你赢腾几米连城能啊出洋其实才用。
1: 但那毕竟就第一次了就不就赢。
2: Арнийнан туинтих дамгя гэнжунсы, жандын гэхгю лах сэрсэм нэ.
1: Гэнжун сэрсэм.
3: Сэдэнж нянхун жгбу намба, чэ намба бдэму янна. Нга лэцэндийн дунзэмба хвачил цу ян.
4: Рэму жгу намба, нга лэцэндийн дунзэмба цэнгунжа ян.
3: Дарта чэ намби нянлэмдэн жузэмбамда нэ, цунхун аб жанжгу нянчэн кэн уэхгэлэ лонгчэнж Gangjung sirsum letsin yin. Tangdi letsin ng de zomzhig bi che tsur, khtamsra lang ga dang, achiq simhtam. Nochil donim ji gojig xio bi anamba ci, shibda nyembir agabsa shi.
1: Gangshir jongsi alolub chajie xsirsum de pangvi, chnatsu xtam ji konya agayemil eskechig rang fevyong. Dahta che ci yin nyamshi nang shimbanda ni gangjung sirsum letsin yin.
5: Xi Jinping ji jian si le zhong de ge guo lang wa.
4: Nian kan ba. Tong men a zi Xi Jinping ge jian si le zhong de ge guo lang wa ye bu deng bi ke ni sheng ba. Chen zhong jia ke deng chen zhong si zhong, chen zhong zhe zu ji zhe ji deng zhe zhen xia ji jin chong xie ge xi ba de ji shen. Shu yong nin zhong zheng zhe zu zhen te bu xia ji di chen de jia ke zhong wo de ma lin tu bi lang xia dun yu ba de. 我们是用你等个出钱做不及的比而公顿乐得的东西了些吧等等小平个这个别容力等从事了什么的公布个钱呢参与等等比公布了大话机罗顿的容力参与等等不是成这个等而咱们前比成的张勇结果呢成真among用机成松话机了过跟你跟得了些吧等成得了家客讲解等成得了四个讲解 陈德的孙子的下级级念的跟德的当家人穷学吧陈中个家客当陈中个是用陈中个接触级热这个的这个真下级人穷继续图陈德的家客中为南巴萨尔瓦人没吃了不得多给让吉拉在陈杰真的学比中给恰起单比真错让理解家陈马了个车有吧等阿次也家客当真错作为说个层门松西家陈有吧几千年我们就是说话的呢 我这一轮为针对前部学员老人的家庭家忙着一把等家庭里的老人家公婆等着呢公的背给称这个病长官提升的动画等称这个病做了我是多的动画这个就等啊如今家不等啊什么等家什么的不记得怎么把称这个病才是简单啊忙着见个车子能拖的动画家庭家没得了人等搞图个人人结空人人贴的动画机械给 陈子个里给蓝素等李人提升的动画等这门国人有别过你提示一些家切的动画说更太接三千年把这些的家陈子个那拉给为过你黄主的这座公配接郎乡村给把等看喷接这碗腾主的那里的把些给把陈子个间内吃等跟对接内把农不些给
3: 자침 땅 자침 크가 럭터시에 흐치르 동화 땅 저처럼 이제 첨득 접지기질 땅 라르자 땅 강적 지역성 중시대 지오 남지 첨 땅가 만두바 땅 첨 땅가 마타바 첨 땅가 마포바 지지 거리기 차기 바 땅 첨 지신 니버드 흐자송 땅 첨 따르디 니버드 잠는 첨 땅가 치 니버드 흐자출 지시기 흐선진 리콘은 자침 땅 첨수 럭터시에 보조인비 근점 히트데 럭터 나무시대 저비 캐펜당 머멍제 경당 저초제 지글름지 송중세기 첨트르 셴쿤 인신나 니버드 자첨라 로커 셴크르시기 아름바 카칸 고츠르 리콩당 고츠리스 바치 첨르충가 삼슈가당 첨르충가 셴팅 웨츠르시니 치르당니 첨르충라테니 아저치죠 인진 치긴탄 슈가다당 공플 접샤출 차드나브조와 가완 담지글라 근딜라 제츠고티 셴탄 간숭지 허트브시기 첨트르 셴고라 다클 셴브 흔느 야프티 첨트르 셴고라 첨민지 지르뚝 셴바 케슬르 타치그다 셴바당 산이 송츠브랑르그당 데크 송츠브랑르그 강고당 케슬르 타치그다 셴바 아르송젠 흥츠라 챵바 타치그다 조바지시디 아강 차요나 간체 용이 바당 아강 차쮸나 흐다클르 당닌 셴기바 첨당 간나 큰근아 단딜 셴이바지 셴텁기 나치 이마모멍츠콜라 첨진게 쮸즈 리리낭니 정흠당 정딘 냠스뇽덤 지강탐시기 입시 돈요비 첨진 리콩창미 아므멤들라 찌치그담그니 리가르그지르시디 첨진 정흠용월 아노바당 첨진 니흐랑 고흐치나조위 흐땅아름 겸나든 흐존나다종니 탁출시기 아망튼다 첨진샤지 아진총시디 첨진 리기 쮸츠르그지르당 샴드가 이그부시니 머시르지 흐뜨그시르 잭가비야나든 탁출 단득시기 바당 Тхбарда хканг чиби мангцхуджи чэмтэн кэгэн сунхчун сэбэр чачэм дэ рухчур сэхэ чирэр тунги. Чэмзэн лидун би мангцхудан джэнжи дамсэб сэгэ бадан. Чэмзэн дэв шахчул цадэн тартунга дан. Чэмзэн дэв шава юнжэг сэхэ чирэр тунги хан. Мэмэн мангцхуджи чэмзэн джангхюма джангдэн юнвэр дуокэр дан арэхтэ сэбэр алэн джуги. Джэчул ликун дан шэпчул ликун джи чэмэтэр арангча пэрвадан, жангжиган жачуу аганча дан, шэпшуу аганча чуба кэгтэгбшэгий. Цанцгэ самар живу гэнян рунга цангми нибэрда хцачам дан жачамжи тикунсэв шэгубэгий бадан. Хчимэн дан жэцхур цанцгэ, елкэв ликун гэнян рунга цангми хцачам дан жачам кэг цайжирм зэнгий ба. Хцачам дан жачам абжирзун кэгэн дан аганча чуги ла, ингэн нам нганчэ ажавгий. Чэмдэг гүрджэв жэжэгэ дан хобсу хртан сэв бэнэ, жэцху юнгсэ жэцху рангэгэ, чэмэрчун нянртуб жэгэла. Мэмэн юнглан хэчэлсэдэ, жачэм рцэсунсэ бадан, а надун гэнгюл жачэмла дэнэ тэхчэлсэнэ. Чэмэсуна зэбжэлэнбэ курьё взэнгүшэ чэхбэрсэгэ. Чэмдэг лобсу дан чэмэрчун лэглэн ани сунжэлбсэгэ янчунсэдэ. Чэмэрчун сэгу ячэр бэгэ бадан. Жэцху дуэдэмэ чэмэрчун жэнжэв чэцэл тэрэр тунгэ. Чэмэтэра елкэп чэнгэ дэн, чуэзэн ла дэнэ елкэп чэнгэ хсунжэл си дэ. Чэмэрчун зэгчэн дэн, гэнхчуэн зэгчэн хсунжэл дамбу дэн. Жэнхчэн дэн, рэнхчэн хсунжэл дамбу си тху, чэмэрчун дэн, чуэхчун ани чарва чэчгу дэн, шарва джэндэг юнгэр си гэ.
4: Нга цэй дэн, нэ сэхчун дэн ембэй, чэмэтэра сэхэн чэнгэ жэнчун си бады, шугэйонэ чэмэтэра якэп чунгэр, гэндэр дунгэр дуэнэн гэчэн дэн ю. Тэнгэн гуэчэл шаадзэ дэн, мэмэн чи аран чэм арандэг шаадзэ, чэмтэр якэб чэнгэ чи жэнтэн имба жинчун си дэ. Тэнгэн гуэчэл нэл чэмтэр якэб чунгвэ жэрэм шэвэр чапа си гэ. Рэмба кэг тэн цанзэ чи ngэбэрдэ са чэм дэн ча чэм чэ чап кунсэ шэ гу бэ чэ жинчун си гэ. Рэмба кэг гуэчэл лэшэл ба чи нэ чэ дэ чэмтэр лэдун джэб гэ ба дэн, нэ чэ дэ ча чэм зэсун си гэ. Рэмба кэгэ занзэг дэ кэгэ чэмтэр лэдун джэб тэмэн дэн, чэ чэм зэсунг шэ тэмэн дэ лэшэр бэр тугшэб дэн, нэнзэн шэ бэ чарчин гэл чэмбур цэгэ. Зэдэнгэ нянкэн ханжэ, гунтэ цэнгмэ нянба нэ, Шичинпингэ дэсэл юнлэг гурэ лэнгва ю, бул дэн бэ кэг нэрсэн ба, чэмчунг якэб дэн, чэмчунг сэжун, чэмчунг шэнцуг жэ жэчэг дэн зэгэштэн ша жэ жинчунг шэ гэ шэба дэ ин. Цамдэ нэ жэпэн да чэб шэла нян ру.
6: Ара, ренче, ама ака дулгири му? Ареб кун чансон манькан ивали кэттуга тоан нарата, нга тайкарта юара маа сонга чека сакан нава юнга, я?
7: Ама, ама та шо, оле чу ареб кун чансон манькан ава тази ния куа я, та чамаз гриа?
6: Ареб кун чансон манькан та шагази чигар адава нача, нга гайнго нигара течг сонга тар шчихчиз гриа та я. Нга гаймо шунга лахтэ накэни ардыгчиз гин жогану чо мэксасэ кичоуч. Че тира, та мэрге кэрму тэмкэни маран бабтам нурк.
7: Ама, денги, зи аниги на нгузу чига сонзовки.
6: Ха-ха, марген аниги айг чамозгондагдан ехиндар, а?
7: Ама, нгай мумазинена. 나 니라나 아마 맹크나 지치 지다나다 다르츠칼 송노랴 아까
6: 오이
7: 나 맹크한테 니나다 니리 맹치구나 축구진이 구하무 지나 리콘 사자기 때문에 나는 좀 화롱 사자기 때 나다 부산 주스 말이 봐
6: 조그거나 난 고록 걸어 뭐 나쪽으로 너나 계속 화롱 거라우 초로 거라우 장송 만캉니다 상친 용기 냠리 만지구나 적고야 만른다 까지메크 뭐 가모랑 아니가 더네 된톡 찍거랑아 다네다 아랑기다 골모 스톤스가라 쿠마르구타야
7: 아마 다 쳐송기 당 니라 능카타나 언사마 시리 다신 주구지리데
6: 야다 춘 요나 마송공아 카퍼즈가다 땅땅지나 하고 나빠 마리 냐테랴 템메톰이 오카
7: 아마 담아즈 뭐니리
6: 망가 뭐
7: 아마 나나치 맹킹그나 카퍼즈시
6: 어떻다래히 야치 치고 트거 든슨
7: 어
6: 겔든 거트
7: 어
6: 든든 데야
0: 깡르가 콰르크 나나 장송 만듬 린저 바그널 숑나 장송 만듬 장그시 용캄 츠나 장송 만듬
8: 치지 셈틸 시즌 바터 나치 도크르 시즌 에츠크스
3: 슈니 어찌가 셈틈 시비 참비 능식 지샤 당디 어찌가 셈틈 시비 참비 능데 나치 치츠르 천일지기리 촌비 촌훈나 장비 흑제와 시바 디직시엘 나릉 토당보 촌훈데 용니 원헌지 만지시에 탕 당보 연라 디에 여름 초라 월급번디 삼일당 아남거 조르가지 앙이스 촌숑 토당보 나릉 나가 제무시키 나니 고마앙 흑부가비 아니스 자료르테바 다크브 나즈 중어 적질숑 요비 로시마디샹 곰카 영어 마브슬 아동란 점치캉니 심슨 흉저 당조 냐비 아레와 땅 일치지 띠요라 정 망고르 윙혼라 송문샹치나 원펀캉거 판름 창크거드 후비에 나밥시거 과진의 셔비 천이게 지금 조라 천이게드 산이 강스르시니 판브르 띠비 나바디 치 흐저스탕가 같이 송문쟁 저질당 캄심 저질 조크다 점빈 저질 진심 저질 머리는 좀 냠지 쟁저지지 여기 청납지요라 천이가 통영 흑제와 사바 가차 용영 샘든 촌아 치흑저스등가 가차 측지기 나비 샘제 촌드 촌브르떼나 판름 창크가 판바 용제 샘자 조르시 천이가 대리 노의 토르강 니업성위 캄시가 롭지 흐당 판바 쿠르시기 롱우 지척을 단송시비 토미 샘든 촌요라
4: 만지리자위예치담보 니체르 상굴반 총원샹친의 원만큰거 만름찬크가 용접큰도 송하나 만바람진바 사르갸탈거 닌치크 만지리가 지그족마트그리 키예니츠는 오출시돈 후비나바데르 롱룬 츠나르쇼니 루망뿡골드비 니토당보라 다그실시에급 나이트가 차르친인라 나스기체위 가차샤디긴 키셈컴 제부메바 촐트시샤 나반더는 키조비 오틀시바지 대용와등 당통 만큰더 돈디 츠그나제 나스기 적베다지 딘딘근 소버 흑진 첨부 대입강 테르마스라 딘르오라 만통위 포브라노바 차르친의 진드 나비 대응은 만큰 멍불 단용물 이영 만지니스라 예급부 멘비답지 리비 메스터가 총총 대응설 사르자탈크 제지르 만름지 만지 시통을 이리빌 나비 인나라 름진 상적도 송화등 샘업디위 낭철영 제뉴덕신니 동란 즘지 컹컹 조르가 찬식도 제르 다르급 고름단비 만지 시버던 나비 인나라 름진 저기켈 송화등 너블릭 마영 통먹이 만바시긴 비차니 나비 나라전이 상적의 용니 동란 증기 컹어진 만큰리 외반 통치 오마 센서가 이바시그레스 만름지 저트나바 저트 용위 예치 체르 동탭지나 예치데 르그능이가 만지리 중화인 만름라 데서 알름 세르와등 치토므르 오에므나 단지 제무 화드네 지지능 때 골요장 다티와르 롱우스 동어식 등 섬자럭 로지요 만림리 마이실게 차줄을 쉐니등 만지게들은 대문치의 양흐등 처치제 응아르상바빌 와룽근구논바등 자크르제 니바수와 니흑슴제 너와 흉바지제 판니톤슬 고디근응립샤나 만림너 차니등 만니라데니 리폰거 정화 세월고 멍그르 말음제 알롱르나 랑징게 츠그날당 가츠근날 저그날
3: 但这个人的生活是哪个拿出个结果的盘广东主黑夜那把些个三个特别硬些的人龙我这车他个人了你也听当不离碰我所中西巴言我拉龙的那人人家此人的生活呢龙干过了为龙的特个人搞不清楚你话等破坏样没的但是个盘那么大比吃饭没那话等更外样接不的的送的个些的 일친나바치글라지트치그지비 아지미 닌게랑아 코미 멈타드 판캉니 리카마 뇽즈브샤제인라 판트브드그니 리시마브데라 판니 아데텅거 흑순흑지타바 사트가랑오니 판람란드비 체다 용와당아 캄시 예쿠르디 다르술살바식데 저비바라 멍할리 멍부시기 아랑거샤추람니라테니 흑살릉거 토르근 캄시 멍싱 토르브장진치 Цопхма ништун недиарьчгди камси тони педиди агетсна цоврын джержинди Цомын шанчны вонхан кэнги торгынга камси хтенжи шапшихтинис галунжа кэндан нямлин кэнджа наба ади мачпэр юнжин йола Камси хтенжи шапшитини дэнган крва аджума бя ингочу сидона Сэлэнгэ аяр крэ намда сэви якурта юнхын джемэнни джемэн дэнжужин йола а намси тан корига тенчи камсусина лисима абдилан батвсир цопхэ эцмин би чертвди а намси зэму конатам майим бэр торгынгэ чэдэн аран шун кориг липшон би панси аран шун ламэл дан пани чиби чечиди панлым джэ хсобчи пани чир данни камси нямленла а мэхслэб гэцэн мунтэ чиг ёла
4: Хуардына дезинын шымыр копани, ништун абжел лора, Джакобрын бе згинди хэшгаргани тула дамтын шунвей вардан. Дэни ништун чобжел лора, нямды джацу че ловсу цанжиг аргани цанзиг че, мирг че згинди хэшгаргани че, цамцун цамчи мангту нанжиг бейвар. Манлымны, манчи дэн камсу нидын че, манчи малыг шыбцыг чашынгин бар масыл, торгын ли шунвей камси лоджи хэжанин. Олы сорг шачи чобжи че ячил шигэнбэй чаани. Маанлам че рицг на че табар маасал нангуг нипа нюмжиг дан ли че ngаатав сэтав. Чанйг нан лумаң бі рицг че на де маанлам лада че жерга имба дан ганил ян жевди резер. Дэли маанлам че шанан ням че дан лисам нюмжиг чачи нюмбран сон юла. Ларжа тарг шачир. Ngāci wōrlīg sōrīgī kiaxī jāngjī mānjī xētū lādīni mānjī xētāng xī nābācī māyīmbar zōr zāni sōwādāng dīgsēl. Nyōmjī, līsū sōgjī tāblīm jētī nābā chēmīgjī mānjī jīzī dāmbū shībāyīnsir. Nātīg xēkib, mānbī nābī nātīg mānjā wābzir zōni mānlīm jī dībkādāng zōcīl lāgdī xēpār māsīl nābī līpūng nīcīldāng sōngdīr xīdī mānlīm līwājī jānglīmdāng hōrmī āigīcī sō jītub jāni nābī līpūng nyōmdīg xēpāyīn. Chāsī jāngjī mānjī xētubdī nālgā mānjīg cāikīg līgāni nābārīr jītub rīndūnbā ngōnjīr xībī mānjī nīwādāng dēnjīg rāngjīn tōrndagdāng. Sāngūbī jīlīn shūngātārna, sōngwīn shāngchīna wōrmīn kāng Jākob rīnbī mānlīm cāngkīg lōngwō zhībchī lāg pējī bīdī nātūg dāng cāngshīb lōbchīl zhīgindī khajīgab jīnzīn tōrgīng kāmsū jī zhīg chīg tāndī bī Jākob rīnbī zōnir chētūn cāngkīg jīg zhībyū. Nātūg dā wōrmīn jī dāsār ngālīm zō zhūngnī zhūng dāng xērkab. Gānyī sōg shīchī shētīb dīnchī lāg nyāmdī shīdī lōnglīn cīgnāl dāng. 가츠크나소 나르기 지기치크 차든쟁가 만지 지셔 리바당 루레 나바마 통스동 아니라 샴드 세진요라 샵시 차공 제용거 성친당 종치력 지기당 어르사당 몽골 아르 하스스탄 소제 야쿠브 케비오
3: 일치는 흐티비 샵셔당 아르고름 리브숑아 이야나 판름 창크거 고침스 판치 털와당 판지 큰 흐성성 잣득 이야나 판름 치정 잔지가 부럽지가 요바당 리르마 리무 사우리 딜리정 셈글 테바나 리르마 리무는 메비 흐티비 테크르당 아르고름 이야나 총은 샹친 원판 큰거 판름 창크거 나중 고스 오치모